ላስታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰዋ ደማመር እድሜ ገመ ለኪዮና ልቁድ እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራ